እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

0: ዝኸበርክንን ዝኸበርኩምን ሰማዕትና ኸመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትጸንሑ ንዓደምና ንሎሚ ሓሙስ 28 ግንቦት 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀጺሉ ኣብ መበል 25 ዓመት መዓልቲ ነጻነት ኤርትራ ባቦ እምበር ፖለቲካዊ ሓይልታት ኤርትራ ዘቕረበና ዮሃና መልእኽቲ ክንንበበልኩም ኢና ኣብ መወዳእታውን ኢሳያስ ብዛዕባ ትራምፕ ገዲፉ ብዛዕብኡ ግዳዘ ይዛርብ ዝብል ናይ ክፍል ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ክህልወና እዩ ኣብ መንጎን ምሩፃት ሙዚቃታት ኣለዉና ብሩኽ ምሸት ሰናይ ምክትታል
1: ዝድዩ ዋጋ መስዋዕትነት ከምዚ ድነይሩ

ኣብ መበል 35 ዓመት መዓልቲ ናፅነት ኤርትራ ብኣቦ እምበር ፖለቲካዊ ሓይልታት ኤርትራ ዝቐረበ ናይ ዮሃና መልእኽቲ መዓልቲ ናፅነት ኤርትራ ውፅኢት ናይ ወለዶታት ቃልስን ክቡር መስዋእትን ስለ ዝኾነ ንዘለኣለም ከቢሩ ክነብር እዩ ስለዚ እዩ ድማ ኣብ ውሽጥን ኣብ ደገን ዝነብር መላ ህዝብና በብመገዱ ነዚ መበል 35 ዓመት መዓልቲ ናፅነት ዘብዕል ዘሎ ብስመይን ብስም ፖለቲካዊ ሓይልታት ኤርትራን ኣብ ኩሉ ኩርናዓት ዓለም ዝርከብ ህዝቢ ኤርትራ ናይ ዮሃና መልእኽተይ እመሓላልፍ ብፍላይ ብደገን ብውሽጥን ንልዑላውነት ሃገርና ዝፈታተን ተረኽቦታት ኣብ ዝረኣየሉ ዘለኡ ግዜ ከምኡ ውን ገለ ሓያላት ሃገራት ፀረ ኣህጉራዊ ሕጊ ድልዮቶም ኣብ ዝፍፅምሉ ዘለዉ እዋን ነብሲ ወከፍ ዜጋ ንልዑላውነት ሃገርና ናይ ምክልኻል ግዴታ ኣለዎ እዚ ማለት ብዙሓት ሰልፍታት ዝዋስእሉ ግዛእቲ ሕጊ ዝሰፍነሉን ሰብኣዊ መሰላት ዝኽበረሉን ቅዋማዊ ምሕደራ ናይ ምትካል መብፅዓ ጠሊሙ ምልካዊ ስርዓት ተኺሉ ንዘሎ ገባቲ ሓይሊ ምቕባል ኣይኮነን እኳ ደኣ ከመይ ኢልና ኣብዚ ወዲቕና ብኸመይ ከይ ካብዚ መእለያ ዘይብሉ ጭቆና ተገላጊልና ንቡር ናብራ ክንነብር ንኽእል ኢልና ነንሓድሕድና ክንላዘብ ከም ዘሎና ርኢ ካብዚ ነቒለ ዘመሓላልፎ መልእኽቲ ድማ ቀዳማይ ህዝብና ተኸርሚኻ ሞት ኣሳፊሕካ ሞት ከም ዝበሃል ተቃዊምካ ኣይተቃዊምካ ኣደዳ ስደትን ማእሰርትን ድኽነትን ሕማምን ኮንካ ምህላውካ ካብ ማንም ንላዕሊ ባዕልኻ እትፈልጦ ሓቂ እዩ ስለዚ ንዘይ ንቡር ናብራ ከም ንቡር ምቕባል ወጊድ ኢልካ ንፍርህን ራዕድን ቀንጢጥካ ንሰብኣዊ መሰልካን ክብርኻን ክትላዓል እፅዋዓካ ካልኣይ ሰራዊት ኤርትራ መሳርሒ ምልካዊ ስርዓት ካብ ምዃን ተቆጢቡ ኣብ ምክልኻል ሃገርን ኣብ ጎድኒ ፍትሓዊ ቐርሲ ህዝብናን ደው ክብል እፅውዕ ሳልሳይ ሃገራውያን ሓይልታት ኤርትራ ኣብ ዝተሓተ ሓበራዊ ነጥቢ ተጠርኒፍና ንህዝብና ብተስፋ ክንህብን ኣድማዕቲ ኮይንና ክንርከብን ሎሚ እውን ከም ትማሊ መድረኽ ይጠልበና ከም ዘሎ ካብ ቅድሚ ኩላትና ስውር ኣይኮነን እንዳበልኩ ሓደ ሰፊሕ ፅላል ንምቓም ብዕቱብ ክንተሓዞ እፅውዕ ራብዓይ ድለይቲ ፍትሒ መንእሰያት ኤርትራ ንተጠልመ መብፅዓ መሊስኩም ሰላም ሰፈና ብልፅግቲ ኤርትራ ንኽትሃንፁ ኣብ ክሊ ሃገራዊ ዲሞክራሲያዊ መስመር ክትጥርነፉን ምስ ኩሎም ሃገራውያን ገዳይም ተቓለስቲ ሓቢርኩም ክትሰርሑን ፅዋዓኩም ናይ ኣርባዓታት ወለዶ ነቲ ኤርትራ ትመቃቐል ዝብል መግዛእታዊ ሽርሒ ኣፍሲሎም ሓድነት ኤርትራ ኣረጋጊፆም እዮም ፖለቲካዊ ሰልፍታት መስሪቶም እውን ንብዙሕነት ህዝብና ኣሚኖም ተቓሊሶም እዮም ይኹን እምበር ካብቲ ንኤርትራ ብመልክዕ ፌደሬሽን ኣብ ትሕቲ ሃፀያዊ ስርዓት ኢትዮጵያ ትቁረን ዝገበረ ኣህጉራዊ ውዲት ከምልጡ ኣይከኣሉን ናይ ስሳታት ወለዶ ሰፍ ዘይብል መስዋእቲ ከፊሎም ናፅነት ዓቂቦምን ናይ ሃገርና ልዑላውነት ኣረጋጊፆምን እዮም ናይ ህዝቢ ልዑላውነት ኣብ ምርግጋፅ ግን ፈሺሎም

ዝኸበርኩም ሰማዕትና ናሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ